0: ዓይና ማሪኮ ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወርሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።